ኮሚኒቲዎች አቁ ተነቢና ጋር ሊከቶኛ አንበብኝ ትቆይን ከጀከ ባንድ ከተሆነ አንቦነ እንጃንጃ አንዲኖን የሲሞ ቢን ከትሽባ ቦም ሲቢየን ወከን ካናም የሰት ሃ ኒዌሪ ሊሰራችኛ